0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐሙስ ግንቦት 20 ቀን 2018 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። የምሽቱን ስርጭት የመመራው ሂሩት መለሰ ነኝ። እሸቴ በቀለ ያለም ዜና ያቀርብልናል። ከቦኑ የቀጥታ ስርጭት ስቱዲዮ ከሚተላለፍላችሁ ዝግጅታችን ጋር አብራችሁን ቆዩ። ቀዳሚውን ያለም ዜና በሚከተለው የዛሬው የዜና መጽሔት ከአንድ ዘገባችን በስተቀር የተቀሩት በምርጫ ላይ የሚያተኩሩ ናቸው። እነርሱም በዋና ከተማይቱ በአዲስ አበባ የምርጫውን ድባብ የሚያስቃኝ ቃለ ምልልስ፣ ምርጫና የሴቶች ተሳትፎ በቤኒሻንጉል ጉሙዝ ክልል እየተገባደደ ባለው የምርጫ ዝግጅት፣ ከኦሮሚያ ክልል የመራጮች አስተያየት፣ የሰላማዊ ህዝባዊ እምቢተኝነት ትግል ደጋፊዎች የጋራ መድረክ ስለ ምርጫው የሰጠው መግለጫ፣ እንዲሁም ኬንያታ የኢትዮጵያን ምርጫ ታዛቢ ቡድን እንዲመሩ ለምን ተመረጡ የሚሉት ርዕሶች ናቸው። ሌላው ርዕሰ ጉዳያችን ደግሞ የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያና የአማራ ክልል ሰላምና ጸጥታ ቢሮ መግለጫ በሚል ርዕስ የተጠናቀረ ነው። ሳምንታዊው የባህል መድረክ አንዲት የማህበረሰብ አንቂና ተጽዕኖ ፈጣሪ በእንግድነት ጋብዟል። ስርጭታችን በሳተላይት በኢትዮሳት ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ይደመጣል። ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌት እና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶች በለን ዘገባዎች በዋትሳፕ በቴሌግራም እና በዩቲዩብም ማግኘት ትችላላችሁ። አሁን ወደ ዓለም ዜና እንለፍ። እሸቴ ያቀርብልናል።
0: የዲደብሊው ዜና
2: በመጀመሪያም ዋና ዋና ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሚጀምረው የጥሞና ወቅት ፕሮጀክት ማስጀመርና ማስመረቅ ከለከለ። ክልከላው የምርጫውን ተአማኒነት ለማረጋገጥ ያግዛል በተባለው የጥሞና ጊዜ ከማይደረጉ እንቅስቃሴዎች ውስጥ የተካተተ ነው። ከኢትዮጵያ መንግስት የሚዋጋው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን አስታወቀ። የኢትዮጵያ መንግስት አገሪቱ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ የተወሰኑ ባለሀብቶች ጋር ያደረገው ውይይት ውጤታማ ሳይሆን መቅረቱን የገንዘብ ሚኒስቴር አስታወቀ። ኬንያ ለኢቦላ ለተጋለጡ አሜሪካውያን በግዛቷ የለይቶ ማቆያ ለመክፈት መስማማቷን 2 የዩናይትድ ስቴትስ ባለስልጣናት አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኙ ወደ ብረታባት ዴሞክራቲክ ሪፐብሊክ ኮንጎ ዛሬ ሐሙስ አቅንተዋል። ዜናው በዝርዝር። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሚጀመረው የጥሞና ወቅት ፕሮጀክት ማስጀመርና ማስመረቅ ከለከለ። ክልከላው የምርጫውን ተአማኒነት ለማረጋገጥ ያግዛል በተባለው የጥሞና ጊዜ ከማይደረጉ እንቅስቃሴዎች ውስጥ የተካተተ ነው። ገዢው ብልጽግና ፓርቲ ለምርጫ ባደረጋቸው የመገናኛ ብዙሃን ክርክሮችና የአደባባይ ቅስቀሳዎች ሲሳተፉ ያልታዩ ጠቅላይ ሚኒስትር አብይ አህመድ ባለፉት ቀናት በኦሮሚያ ክልል እየተዘዋወሩ የባህል ማዕከልና የልማት ስራዎች ሲያስመርቁ ነበር። የ49 ዓመቱ ጠቅላይ ሚኒስትር በኦሮሚያ ክልል በጎማ 2 የምርጫ ክልል ከነጻነትና እኩልነት ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ እጩዎች ጋር ይወዳደራሉ። ይሁንና አብይ የሚሆኑ ፓርቲያቸው ብልጽግና ይሄ ነው የሚባል ፉክክር ይገጥማቸዋል ተብሎ አይጠበቅም። ከ50 ሚሊዮን በላይ ድምጽ ሰጪዎች በተመዘገቡበት ምርጫ የሚሳተፉ ተቃዋሚዎች የተከፋፈሉና የተዳከሙ ናቸው። ተቃዋሚዎች መሪዎቻቸውን በማሰርና ፖለቲካዊ እንቅስቃሴያቸውን በህጋዊ ክልከላ በማዳከም መንግስትን ይከሳሉ። የድምጽ መስጫው ቀን ሲቃረብ በገቢራዊ በሚሆነው የጥሞና ጊዜ ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች እንደዚሁም የቤለቤትና የአደባባይ ቅስቀሳዎች ተከልክለዋል። ከኢትዮጵያ መንግስት ጋር የሚዋጋው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን አስታወቀ። ታጣቂ ቡድኑ የክልሉ ህዝብ መደበኛ እንቅስቃሴ በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ ማሳሰቢያ ሰጥቷል። የተለያየ አደረጃጀት ያላቸው የፋኖ ታጣቂዎች ከሚያዝያ 2015 15 ጀምሮ በአማራ ክልል ከመንግስት ጸጥታ አስከባሪዎች ጋር ውጊያ በማድረግ ላይ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ በክልሉ የበርካቶችን ህይወት የሚቀጥፍ የተፋፋመ ጦርነት እየተካሄደ እንደሚገኝ ትላንት ግንቦት 19 በአሰራጨው መግለጫ አስታውቋል። መንግስት በአንዳንድ ከተሞች ይዞታውን ለማስፋፋት አዳዲስ የውጊያ ግንባሮችን እየከፈተ ይገኛል በማለከሷል። የአማራ ክልልም ይሁን የፌደራል መንግስት እስካሁን በጉዳዩ ላይ ያሉት ነገር የለም። በክልሉ የሚካሄደው ግጭት በ7ኛው አጠቃላይ ምርጫ ላይ ማጥልቷል። የአማራ ብሔራዊ ንቅናቄ እጩ ተወዳዳሪ ዩሱፍ ኢብራሂም በብዙ ቦታዎች በነጻነት የምርጫ ቅስቀሳዎችን ማካሄድ አንችልም ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። አቶ ዩሱፍ የፓርቲያቸው እጩዎችና ደጋፊዎች በፋኖ ታጣቂዎች ማስፈራራት፣ ማዋከብና የግድያ ዛቻ እንደደረሰባቸው ገልጸው ነበር። ለ7ኛው አጠቃላይ ምርጫ በአማራ ክልል በሚገኙ 8 የምርጫ ክልሎች በመጪው ሰኞ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ማክሰኞ አስታውቆ ነበር። የኢትዮጵያ መንግስት አገሪቱ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ የተወሰኑ ባለውረቶች ጋር ያደረገው የድርድር ውጤታማ ሳይሆን መቅረቱን የገንዘብ ሚኒስቴር አስታወቀ። በሚያዝያ 28 እና ግንቦት 19 መካከለ የተካሄደው ድርድር የተፋረሰው የገንዘብ ሚኒስቴር የቦንድ ባለቤቶችን ለሚወክል ጊዜያዊ ኮሚቴ አከፋፈሉን በተመለከተ ያቀረበው ምክረ ሐሳብ ተቀባይነት ሳያገኝ በመቅረቱ ነው። መንግስት የ1 ቢሊዮን ዶላር እዳውን አከፋፈል በተመለከተ ከቦንድ ባለቤቶች ጋር ከዚህ ቀደም በመርህ ደረጃ ከስምምነት ደርሶ የነበረ ቢሆንም በኢትዮጵያ ኦፊሻል አበዳሪዎች ኮሚቴ ተቀባይነት ሳያገኝ ቀርቷል። ባለፉት ቀናት የግል አበዳሪዎችን ለሚወክለው ኮሚቴ የቀረበው ምክረ ሐሳብ ቻይናና ፈረንሳይ በተባባሪ ሊቀመንበርነት በሚመሩ ኮሚቴ ጸድቆ እንደነበር የገንዘብ ሚኒስቴር አስታውቋል። ይሁንና የአከፋፈል ምክረ ሐሳቡን የግል አበዳሪዎችን የሚወክለው ጊዜያዊ ኮሚቴ ባለመቀበሉ ውድቅ ሆኗል። በውሳኔው ማዘኑን የገለጸው ገንዘብ ሚኒስቴር ገበያ መር መፍትሄ ለማፈላለግ አሁንም ቁርጠኛ እንደሆነ አስታውቋል። ኢትዮጵያ ለቦንድ ባለቤቶች ስትፈጸም የቆየችውን ወለድ በታህሳስ 2016 ስታቆም እዳ መክፈል ከተሳናቸው ሀገራት ጎራ ተመድባ ነበር። አገሪቱ ኃይለማርያም ደሳለኝ ጠቅላይ ሚኒስትር ሳሉ በ2007 ቦንድ በመሸጥ 1 ቢሊዮን ዶላር የተበደረችው ኢንዱስትሪ ፓርኮችን ለማስፋፋት ነበር። ይህ ዶች ቨለ ነው። ኬንያ ለኢቦላ ለተጋለጡ አሜሪካውያን በግዛቷ የለይቶ ማቆያ ለመክፈት መስማማቷን 2 የዩናይትድ ስቴትስ ባለስልጣናት አስታወቁ። ለይቶ ማቆያው በማዕከላዊ ኬንያ በሚገኘው ላይኪፒያ የአየር ኃይል የጦር ሰፈር ውስጥ እንደሚከፈት ባለስልጣናቱ ለሬውተርስ ተናግረዋል። የኬንያ ውጭ ጉዳይ መስሪያ ቤትና የጤና ሚኒስቴር እስካሁን ጉዳዩን በይፋ አላረጋገጡም። በለይቶ ማቆያው የሚሰሩ ባለሙያዎች የአሜሪካ መንግስት አንድ አካል የሆነው የህዝብ ጤና አገልግሎት መስሪያ ቤት ባልደረቦች ይሆናሉ። ኬንያ ለይቶ ማቆያው ለአሜሪካውያን ብቻ ሳይሆን ለሁሉም አገራት ዜጎች ክፍት ሊሆን እንደሚገባ ግፊት ስታደርግ መቆየቷን ሬውተርስ ዘግቧል። ይሁንና አሜሪካ የኬንያን ግፊት ስለመቀበሏ የታወቀ ነገር የለም። አሜሪካ ለኢቦላ የተጋለጡ የህክምና ባለሙያዎችና ዜጎችን ለህክምናና ለክትትል ወደ ጀርመንና ቼክ ሪፐብሊክ ልካለች። በተያዘ ዜና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኝ ወደ በረታባት ዴሞክራቲክ ሪፐብሊክ ኮንጎ ዛሬ ሐሙስ አቀንተዋል። በአገሪቱ በኢቦላ ተይዘዋል ተብለው የሚጠረጠሩ ታማሚዎች ቁጥር 1077 ደርሷል። ይህ በታሪክ ከተመዘገቡት የኢቦላ ወረርሽኞች በብዛት 3ኛው ነው። የአገሪቱ ባለስልጣናት እስካሁን 121 ሰዎች በኢቦላ መያዛቸውን በቤተ ሙከራ በተደረገ ምርመራ አረጋግጠዋል። ሌሎች 238 ሰዎች በኢቦላ ህይወታቸው እንዳለፈ ይጠረጠራል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ይቺ ሀገር 16 ጊዜ ኢቦላን አሸንፋለች፣ 17ኛውም የተለየ አይሆንም ሲሉ ወረርሽኙ በቁጥጥር ስር እንደሚውል እምነታቸውን ገልጸዋል። ይሁንና አሁኑኑ በቅንጅት እርምጃ መውሰድ እንደሚያስፈልግ ጥሪ አቅርበዋል። የቀጠናው ሀገራት ወረርሽኙን ለመቆጣጠር እየተጣደፉ ናቸው። 7 ሰዎች በኢቦላ መያዛቸውን ያረጋገጠችው ዩጋንዳ ከዴሞክራቲክ ሪፐብሊክ ኮንጎ የሚያዋስናት ድንበር ትላንት ረቡዕ ዘግታለች። ዩናይትድ ስቴትስ እና እስራኤል ኢራንን ማናጋት ይፈልጉ እንደነበር የአገሪቱ መንፈሳዊ መሪ አያቶላ ሙሽታባ ሐሚኒ ገለጹ። ሙሽታባ ሐሚኒ የአገሪቱ መንግስት በሚቆጣጠረው የቴሌቪዥን ጣቢያ በኩል ባስተላለፉት መልእክት በጦርነት ኢኮኖሚያዊ ጫናና የፕሮፓጋንዳ ዘመቻ በኋላ የጠላት እቅድ ለወታደራዊ ሽንፈታቸው ማካካሻ ኢራንን በመከፋፈልና በመበታተን ማንበርከክ ነበር ብለዋል። ሙሽታባ ሐሚኒ የኢራን ከፍተኛው የመሪነት ስልጣን የተረከቡት አባታቸው አሊ ሐሚኒ እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት በጀመሩ የመጀመሪያው ቀን ከተገደሉ በኋላ ነበር። የ56 ዓመቱ መንፈሳዊ መሪ ስልጣኑን ከተረከቡ ወዲህ ባለፉት ሁለት ወራት በአደባባይ ታይተው አያውቁም። ዩናይትድ ስቴትስ በደቡባዊ ኢራን የባህር ዳርቻ በሚገኙ ኢላማዎች ላይ በሶስት ቀናት ለሁለተኛ ጊዜ ድብደባ ፈጽማለች። አሜሪካ አራት የኢራን ድሮኖችን መታየጣለችባቸውና በባንድር አባስ የሚገኝ የእዝ ማዕከል የደበደበችባቸው ጥቃቶች ራስን ለመከላከል እንደሆነ አስታውቃለች። ኢራን በበኩሏ በኩዌት በሚገኝ የአሜሪካ የጦር ሰፈር ላይ ጥቃት ፈጽማለች። ሁለቱም አገሮች ካለፈው ሚያዝያ ጀምሮ ተግባራዊ እየተደረገ የሚገኘውን የተኩስ አቁም በመጣስ እየተካሰሱ ናቸው። ከዚህ በተጨማሪ በሆርሙዝ ባህረ ሰላጤ ለመቅዘፍ በመሞከሩ አራት መርከቦች ላይ ኢራን የማስጠንቀቂያ ተኩስ እንደተኮሰች አስታውቃለች። ከአራቱ መካከል አንዱ የአሜሪካ እቃጫኝ መርከብ ነበር ተብሏል። የእስራኤል ጦር ዛሬ ሐሙስ በሊባኖስ ዋና ከተማ ቤሩት የአየር ድብደባ መፈጸሙን አስታወቀ። የሊባኖስ ጦር የመረጃ ምንጮች ጥቃቱ በከተማዋ ደቡባዊ ክፍል በሚገኝ የመኖሪያ ህንፃ ላይ ያነጣጠረ እንደሆነ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የጦሩ የአየር ድብደባ የተጠናከረው ሊባኖስና እስራኤል ነገ አርብ ፔንታጎን ተብሎ በሚጠራው የአሜሪካ መከላከያ መስሪያ ቤት በወታደራዊ ልዑካኖቻቸው በኩል ይነጋገራሉ ተብሎ በሚጠበቅበት ወቅት ነው። ሶስት ህጻናትን ጨምሮ ቢያንስ 14 ሰዎች ዛሬ ጠዋት በተፈጸመው የአየር ድብደባ መገደላቸውን የሊባኖስ ባለስልጣናት አስታውቀዋል። የእስራኤል ጦር ጥቃቱ በማል ላይ እንዳነጣጠረ ያለው ነገር ባይኖርም የአየር ድብደባው ትክክለኛ ኢላማውን እንደመታ ገልጿል። ባለፈው ሚያዝያ እስራኤልና ሂዝቦላ ያልተከበረ የተኩስ አቁም ላይ ከደረሱ ወዲህ ደቡባዊ ቤሩት ሲደበደብ የአሁኑ ለሁለተኛ ጊዜ ነው። ሂዝቦላ ዛሬ ሐሙስ በሮኬቶችና ድሮኖች በደቡባዊ ሊባኖስ በሚገኙ የእስራኤል ወታደሮች ላይ በርካታ ጥቃቶች እንደፈጸመ አስታውቋል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሚጀመረው የጥሞና ወቅት ፕሮጀክት ማስጀመርና ማስመረቅ ከለከለ። ክልከላው የምርጫውን ተአማኒነት ለማረጋገጥ ያግዛል በተባለው የጥሞና ጊዜ ከማይደረጉ እንቅስቃሴዎች ውስጥ የተካተተ ነው። ከኢትዮጵያ መንግስት የሚዋጋው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን አስታወቀ። የኢትዮጵያ መንግስት አገሪቱ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ የተወሰኑ ባለሮቶች ጋር ያደረገው ውይይት ውጤታማ ሳይሆን መቅረቱን የገንዘብ ሚኒስቴር አስታወቀ። ኬንያ ለኢቦላ ለተጋለጡ አሜሪካውያን በግዛቷ የለይቶ ማቆያ ለመክፈት መስማማቷን ሁለት የአሜሪካ ባለስልጣናት አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ወረርሽኙ ወደ በረታባት ዴሞክራቲክ ሪፐብሊክ ኮንጎ ዛሬ ሐሙስ አቅንተዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: የዓለም ዜና ያቀረበልንን እሸቴና አመሰግናለሁ።
0: የዜና መጽሔት
1: የመጀመሪያው ዘገባችን የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያና የአማራ ክልል ሰላምና ጸጥታ ቢሮ መግለጫን ይመለከታል። የአማራ ፋኖ ብሔራዊ ንቅናቄ ከነገ አርብ ግንቦት 21 ቀን 2018 ዓ.ም እስከ መጪው ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንስ በስተቀር ምንም አይነት የተሽከርካሪዎች እንቅስቃሴ እንዳይኖር ጥሪ ያደረገ፣ ጥሪውን ተላልፎ በተገኘ አሽከርካሪ ላይም እርምጃ እንደሚወስድ አስጠንቅቋል። የአማራ ክልል ሰላምና ጸጥታ ቢሮ ግን መግለጫውን ተራ መግለጫ ሲል አጣጥሎታል። በክልሉ ለምርጫ አስቻይ ሁኔታ አለባቸው በተባሉት የምርጫ ክልሎች የጸጥታ ኃይሉ አስፈላጊውን ዝግጅት እንዳደረገና ምንም አይነት መደናቀፍ እንደማይኖር ለዶቼ ቬለ ተናግሯል። ዝርዝሩን ባልደረባችን ዮሐንስ ገብረ እግዚአብሔር አጠናቅሮታል።
3: በማህበራዊ መገናኛ ዘዴዎች እየተንሸራሸረ ያለው የአማራ ፋኖ ብሔራዊ ንቅናቄ መግለጫ ከነገ አርብ ግንቦት 21 ቀን እስከ መጪው ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንስ በስተቀር ምንም አይነት የተሽከርካሪዎች እንቅስቃሴ እንዳይኖር አሳስቧል። ይህን መመሪያ በሚተላለፉት ላይ እርምጃ እንደሚወስድ በማከል አንድ ስማቸው እንዳይጠቀስና ድምጻቸው እንዳይቀረጽ የጠየቁን የመካነ ሰላም ነዋሪ መግለጫው በአንዳንድ ነዋሪዎች ላይ ስጋት መፍጠሩን ነግረውናል። ከሳቸው ጋር ቃለ ምልልስ በመናደርግበት ዛሬ እኩለ ቀን ላይ በአከባቢው ግጭት እንደነበረና የከባድና ቀላል መሳሪያ ድምጽ እየተሰማ እንደሆነ ገልጸውልናል። የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫና በክልሉ ለምርጫ አስቻይ የጸጥታ ሁኔታ ስለመኖር አለመኖሩ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የኑስን አነጋግረናቸዋል። በቅድሚያ በክልሉ ምርጫ በሚካሄድባቸው 130 የምርጫ ክልሎች ስለተደረጉ የጸጥታ ማስከበር ዝግጅቶች ተከታይን ብሏል።
4: በአጠቃላይ በአማራ ክልል ምርጫ እናካሄድባቸዋለን ብለን የምናስበው 138 የምርጫ ክልሎች ናቸው። ከ138ቱ 8 የምርጫ ክልሎች ተጨማሪ ስራ የሚጠይቁ በመሆናቸው ምክንያት አስተማማኝ ጸጥታ እስከምናሰፍን ድረስ ከምርጫ ቦርድ ጋር ተነጋግረን 8ቱ እንዲዘገዩ ተደርጓል። 130 የምርጫ ክልሎች ምርጫ የሚካሄድባቸው ናቸው። ምዝገባቸውን በትክክል አካሂደዋል። ከዝግጅት አኳያ ያደረግነው ምንድን ነው? የመጀመሪያ ምርጫውን የምንመራበት እቅድ አዘጋጅተናል። ይህንን የሚመራ ኮሚቴ አደራጅተናል። የሰው ኃይል ስምሪት አድርገናል። የክልል አመራር ወደ ታች ወደ ዞን፣ የዞን አመራር ወደ ወረዳ፣ የወረዳ አመራር ደግሞ ወደ ቀበሌ ወርዶ የምርጫ ክልሎችና ጣቢያዎችን እያስተባበረ ምዝገባ ስራው እንዲያከናውኑ ስላደረግን የምዝገባ ስራው በውጤታማነት መልኩ ተከናውኗል። ስለዚህ ከዚህ አኳያ የቦታዎቹን ለይተን ምርጫ ይካሄድባቸዋል ብለን በስጋት የለየናቸውን አካባቢዎች ለይተን የሰው ኃይል ስምሪት አድርገንባቸዋል። ስለዚህ በአማራ ክልል የምርጫ ሁኔታን በተመለከተ በቂ የጸጥታ ዝግጅት፣ በቂ የሰው ኃይል ስምሪት አድርገንባቸዋል።
3: በጫካ የሚገኘው ኃይል ያሏቸውን ታጣቂዎች የምርጫ ሂደቱን ለማሰናከል ሰልፎች እንዲካሄዱ ማድረጉን፣ የምርጫ አስፈጻሚዎችን የማገትና ሌሎች እክሎችን መፍጠሩን የገለጹት ዶክተር እሸቱ ይሁንና ለምርጫው አስተማማኝ ዝግጅት መደረጋቸውን አክለዋል።
4: በጫካ ያለው ኃይል ሁኔታውን ለማሰናከል በጣም ብዙ ጥረቶች አድርጓል። ሰልፍም እንዲያካሄድ አድርጓል። ምርጫ ምዝገባም እንዲያካሄድ ለማድረግ የምርጫ አስፈጻሚዎችን የማገዝ እና አንዳንድ አካባቢ ደግሞ መራጩ ሕዝብ ወደ ምርጫ ጣቢያ በሚመጣበት ጊዜ የመተኮስ ሁኔታዎች ነበሩ። እነዚህ ሁሉ ሳይበግሩት የምርጫ ምዝገባውን አጠናቋል። ለምርጫ ዕለት ደግሞ በግንቦት 24 በሚካሄድ የምርጫ እንትን ላይ ድምፅ አሰጣጥ ላይ ሁሉም ሕብረተሰብ እንዲሳተፍበት ለማድረግ በጣም ብዙ መጠነ ሰፊ ስራዎችን ስለሰራን ተማማይ ዝግጅት አድርገን ማለት እንችላለን።
3: የአማራ ፋኖ ብሔራዊ ንቅናቄ ከነገ አርብ ግንቦት 21 ቀን እስከ መጪው ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንስ በስተቀር ምንም አይነት የተሽከርካሪዎች እንቅስቃሴ እንዳይኖር ጥሪ ስለማድረጉና ጥሪውን ተላልፎ በተገኘ አሽከርካሪ ላይም እርምጃ እንደሚወሰድ ስለማስጠንቀቁ በማህበራዊ መገናኛ ዘዴዎች በስፋት እየተንሸራሸረ ስላለው መግለጫ ጠይቀናቸውም ተከታዩን ምላሽ ሰጥቷል።
4: ሁሌ የሚሉት እኮ ነው፣ ዛሬ መንገድ ይዘጋል፣ የሚቀጥለው ሳምንት መንገድ ይዘጋል፣ የሚቀጥለው 15 ቀን መንገድ ይዘጋል፣ ጥሪ አቅርበናል፣ ሹፌሮች እንዳትንቀሳቀሱ፣ መኪና እንዳይሄድ የሚሉት ሁሌ የሚሉት ነው። ግን አንድ ቀንም ታስተጓጉሎ አያውቅም። ለምሳሌ የምርጫ ምዝገባ ስናካሂድ ምርጫ ጣቢያ እንዳትሄዱ ብለው ዝተዋል፣ ተኩሰዋል፣ አስረዋል፣ አቁስለዋል። ግን አላቃተን በበቂ ሁኔታ አከናውነናል። አሁንም እንደዚህ አይነት መግለጫዎች ያወጣሉ። መግለጫው ተራ መግለጫ ነው። ለእኛ ለጸጥታ አካላት ተራ መግለጫ አድርገን ነው የምንወስደው። ከምንም አያግደንም። ከምንም ይህንን የምርጫ ስራ ከማሳካት የሚያግደን ነገር የለም። ስለዚህ የምርጫ ሁኔታውን በአስተማማኝ መልኩ ስለምንሰራው የእነሱ መግለጫ ተራ መግለጫ ነው። በ24 የምናየው ነው ማለት ነው። ሲያሰናክሉት እና ሲያስቀሩት የዛኔ ነው የምናየው። ዞሮ ዞሮ አማራ ክልል በቂ ወንበሮች አግኝቶ በፌዴራል መንግስት ውክልናውን በአግባቡ መወጣት የሚያስችል ደረጃ ላይ እናደርሰዋለን የሚለውን ማስቀመጥ የምፈልገው።
3: የአማራ ክልል የሰላምና ጸጥታ ቢሮ በማህበራዊ የትስስር ገጹ ባሰራጨው መግለጫም 7ኛው ጠቅላላ ምርጫ በክልሉ በሰላም እንዲከናወን የቅድመ ዝግጅት ስራዎች ሲከናወኑ መቆየታቸውንና በክልሉ ምርጫ በሚካሄድባቸው የምርጫ ክልሎች ለማደናቀፍ የሚንቀሳቀስ ኃይል አንታገስም ሲል አስጠንቅቋል።
1: ዮሐንስ ገብረ እግዚአብሔር። 7ኛው የኢትዮጵያ ጠቅላላ ምርጫ ሊካሄድ 3 ቀናት ቀርተዋል። የፊታችን ሰኞ ለሚካሄደው የኢትዮጵያ ጠቅላላ ምርጫ እስከተናንተ የተካሄደው የፖለቲካ ፓርቲዎች የመረጡን ቅስቀሳ ተጠናቆ ከዛሬ ጀምሮ እስከ ምርጫው ያሉት ቀናት የጥሞና ጊዜ መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ለመሆኑ በአሁኑ ጊዜ በአዲስ አበባ የምርጫው ድባብ ምን ይመስላል? ህዝቡ፣ የፖለቲካ ፓርቲ መሪዎችና የመንግስት ባለስልጣናት ስለ ምርጫው ምን ይያሉ ነው? ለምርጫ ዘገባ አዲስ አበባ የሚገኘውን ነጋሽ መሐመድን ከቀትር በፊት በስልክ አነጋግሬው ነበር። ነጋሽ፣ እንዴት ዋልክ?
5: ደህና ነኝ ሽሮት። ዛሬ ወዲያ ወዲህ ስንል ነው ያለው። አዲስ አበባ ውስጥ ደህና ነኝ።
1: አዲስ አበባ እንዴት ተቀበለች?
5: አዲስ አበባ ጥሩ ነው። በፀሐይም ትናንት ትንሽ ካፊያ ብጤም ነበረ። ከዛ ውጪ ሁለቱ ቀናት በተለይ ትናንት የበዓል ቀን ስለነበረ ብዙ እንቅስቃሴ አልነበረም። ዛሬ የወትሮ እንቅስቃሴ ተጀምሯል። ነገር ግን ከመጣሁበት ከምርጫ ጋር በተያያዘ የጥሞና ጊዜ ነው ከዛሬ ጀምሮ ከግንቦት 20 ጀምሮ ታስታውሽ ከነበረ ግንቦት 20 ለ20 ምናምን አመታት 27 አመት ግድም ትልቅ በዓል ሆኖ ነው ኢትዮጵያ ውስጥ ይዘከር የነበረው የደርግ መንግስት የወደቀበት ወይም ኢህአዴግ ስልጣን ያዘበት ስለነበረ ዛሬ ግን እንደዛ አይነት እንቅስቃሴ ምንም ማለት የለም።
1: ነጋሽ እንግዲህ ቀደም ሲል አንተም እንደተናገርከው ለምርጫ ዘገባ ነው ኢትዮጵያ የምትገኘው። ከገባህበት ጊዜ አንስቶ የምርጫው ድባብ ምን ይመስላል?
5: ትናንትና የተለያዩ የፖለቲካ ፓርቲ ጽፈት ቤቶችን ምርጫ ወይም ድምጽ ይፈጥባቸዋል የሚባሉ አንዳንድ አካባቢዎችን ለማየት ሞክሬያለሁ። እንዳልኩት የበዓል ቀን ስለነበረ ብዙ እንቅስቃሴ የለም ሁሉም አካባቢ። በአጠቃላይም ቢሆን ይሄ ከዚህ በፊት በምርጫ ሰዓት እንደምናቀው የተቋሚና የመንግስት የተቋሚዎችና የተቋሚዎች እርስ በርስ ሙግት ክርክር በየሻይ ቤት ይሁን ምግብ ቤት የሚደረጉ የተራው ሰው ውይይትና አስተያየቶች ብዙ አልነበሩም። እንደ በሁለቱ ምክንያቶች ብቻ አይደለም ትናንት በዓል ዛሬ የጥሞና ጊዜ ስለሆነ ብቻ ሳይሆን በአጠቃላይ እንቅስቃሴው ከዚህ በፊት እንደምናቀው አይነት የምርጫ ወቅት አይደለም።
1: ነጋሽ የህዝቡ ስሜት ምን ይመስላል? ምናልባት መገናኛ ብዙሃንን ተከታተለ ከሆነ ምን ይያሉ ነው? በቀጥታ አንተም ያገኘሃቸው ሰዎች ካሉ ስለምርጫው ምን አይነት አስተያየቶችን ይሰጣሉ?
5: መገናኛ ብዙሃን ያው ቴሌቪዥን የመንግስት የሚቆጣጠራቸው ጣቢያዎችና የነሱም ዌብሳይቶች ወይም የአምደመረብ ገጾችን ነው ለማየት የሞከርኩት። በፊት እንደምናቀው ጋዜጦች የህትመት ጋዜጦች በየሆቴሉ እናገኝ ነበር። በየሰዎች ሰብሰብ በሚሉ በት አካባቢ በየምግብና ሻይ ቤቶችም ይገኙ ነበር። አሁን ግን የለም አላየሁም ምንም አላየሁም። በዚህ ሁለት ቀን እየፈለኩ ነበር እነሱን የማንበብ ድል አላገኘሁም። የሚታተመውን መጠን በአብዛኛው ቀንሷል ወይም ተዘግቷል። በዚህ ምክንያት አላየሁም። ነገር ግን በታክሲም ይሁን በመንቀሳቀስበት ወቅት ከአውሮፕላን ማረፊያ ጀምሮ ከደረስኩባቸው አካባቢዎች እስካየኋቸው አካባቢዎች የሚያጋጥሙኝን ሰዎች በየምግብ ቤቱም እንዲሁ ስለ ምርጫ አነሳ ነበረ። ብዙዎቹ ምርጫ እንዳለ ያውቃሉ። ሰባ ያሉት ያነጋገርኳቸው ምርጫው በ24 እንደሚደረግ ያውቃሉ። ነገር ግን ይሄ ከራሳቸው መጥቶ በጉጉት ያንን ቀን የሚጠብቁ አይነቶች እስካሁን ያለውን መንግስት ወይም ስልጣን ላይ ያለውን ፓርቲ ይሁን ወይም ተቃዋሚዎችን ለመደገፍ ይሁን ለመቃወም የሚሆን አይነት ስሜት ብዙ አላየሁም። ስለዚህ በሁሉም መንገድ የዚህ አመቱ ምርጫ 7ኛው ብሔራዊ ምርጫ ቦርድ በሚለው መሰረት ምርጫ ከዚህ በፊት ይታዩ ከነበሩት ታስታውሽ ከነበረ 6ኛውንም በ2021 እንደ ግሪጎሪያኑ አቆጣጠር የተደረገውንም ምርጫ ተከታትዬ ነበረ። ከዛም የቀነሰ ነው። ያኛው ምርጫ ጦርነት ነበር ትግራይ ውስጥ። በዛ ምክንያት ጦርነቱ ትንሽ ተጫጭኖታል ብለን ነበር ያኔ የጦርነቱ ድባብና ስጋት። አሁን ደግሞ ከዛም ባነሰ መንገድ አንድም የህዝቡ ስሜትን የሚያነቃቃ ርዕሶች፣ አጀንዳዎች እና የተቃዋሚና የመንግስት ፓርቲ ወይም የገዢው ፓርቲ እንቅስቃሴ በዛ ደረጃ አይደለም። ሁለትም ሰው በሌሎች ጉዳዮች ምናልባት በእለት ከእለት ኑሮው ምናልባትም በየአካባቢው በሚደረጉ ግጭቶች እና በየእለቱ ባለው ራሱን በቀጥታ ሊነካው በሚችል ጉዳይ ላይ ስለተጠመደ ሊሆን ይችላል ብዙ ነገር ሲናገሩ አልሰማም።
1: ነጋሽ ጥቂት ቀናት ቢሆንም የቆየው በዚህ አጋጣሚ የኢትዮጵያ ብሔራዊ ምርጫ ቦርድ ወይንም የመንግስት ባለስልጣናትን የፓርቲዎች ተወካዮችን የማነጋገር እድል አግኝተህ ይሆን ወይ?
5: ከመንግስት ባለስልጣናት የብሔራዊ ምርጫ ቦርድ ሰዎችን ለማግኘት ሙከራ አድርገን ነበረ። ነገር ግን እስካሁን ድረስ አልተሳካልኝም። የመገናኛ ብዙሃን የሚቆጣጠረውን ወይም የጋዜጠኞችን የሚቆጣጠረውን ኤማ በእንግሊዝኛ ምህጻረ ቃሉ እዛ ያሉ ሰዎችንም ለማየትና ዛሬ ጠዋት ለማነጋገር ስለ ስራችን ፍቃድ ለመጠየቅ ሄደን ነበረ። እነሱ የነገሩን እዛ ያገኘነው ኃላፊ ነኝ ያለው ሰውዬ የነገረን ከብሔራዊ ምርጫ ቦርድ ፍቃድ ካገኛችሁ ችግር የለም መስራት ትችላላችሁ የሚል ነው ጠዋት የሰማነው። በዚህ መሰረት ዝርዝር ጉዳይ ለማውራትና ለማነጋገር በተለይ ከምርጫው ጋር በተያያዘ ይመለከተዋል የምንለው የኢትዮጵያ ብሔራዊ ምርጫ ቦርድን ስለሆነ የነሱን ሰዎች አላገኘንም። አሁንም እየሞከርኩ ነው እነሱን ለማነጋገር። ከተቃዋሚ ፓርቲዎች አንድ ሁለት ከፍተኛ ባለስልጣናትና ትላልቅ የሚባሉ ወይም አንጋፋ የሚባሉ የፖለቲካ ፓርቲ መሪዎችን አነጋግሬያለሁ። ሁለቱም ምንም አይነት እርካታ የላቸውም በዚህ ምርጫ። ሁለቱም አንደኛው ቀደም ሲል በምርጫው የሚሳተፈው ህጋዊ ፍቃዱን ላለማጣት ለተከታታይ ሁለት አመታት በምርጫ ካልተሳተፈ ምን ፍቃድ የፓርቲነት ፍቃዱ ይሰረዛል መሰለኝ ያንን ላለማጣት ብቻ ስለሆነ ቢሮአቸው ድረስ ሄጄ ነበር። ነገር ግን ምንም አይነት እንቅስቃሴ የለም። ሐላፊዎቹንም ያገኘሁት በቀጠሮ ነው ወደ ቢሮም የመጡትና ብዙ እንቅስቃሴ የለም። ብዙ ጮችም አላቀረቡም። ሌላኛው ደግሞ መጨረሻ ሰዓት ላይ ምርጫው አንድ 10 ቀን ወይም አንድ 15 ቀን ሲቀረው በምርጫው እንደማይሳተፍ ተገድጄ ነው የሚሉት የነሱ የፓርቲው ሐላፊዎች የወጣ ፓርቲ ሐላፊ ናቸው። ስለዚህ ሁለቱም ቅሬታ አላቸው። በምርጫው ሂደት በአጠቃላይ በኢትዮጵያ ፖለቲካዊ ወቅታዊ ሁኔታ ላይ ቅሬታ አላቸው። ያንን ቅሬታቸውን የነገሩን ወደፊት በዚህ ጉዳይ ላይ እንዘግብበት ይሆናል።
1: ጥሩ እንግዲህ ለዛሬው እዚህ ላይ ይብቃን። ነጋሽ መሐመድ ከአዲስ አበባ ለቃለ ምልልሱ በጣም አመሰግናለሁ። በሚቀጥሉት ቀናትም እንግዲህ የምርጫውን ሂደት እየተከታተልክ የምታቀርብልን ዘገባዎች ይኖራሉ።
5: ተስፋ አደርጋለሁ እኔም የምርጫውን ሂደት ተከታትዬ ዘገባ ለማቅረብ። መልካም ጊዜ ለእናንተም። መልካም ምሽት
1: ለአንተም። መልካም ምሽት። ቀጣዩ ዘገባችን ምርጫና የሴቶች ተሳትፎ በቤኒሻንጉል ጉሙዝ ክልል ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው በሰባተኛው ዙር ጠቅላላ ምርጫ 50.5 ሚሊዮን የሚደርሱ ዜጎች ለመምረጥ የተመዘገቡ ሲሆን 46 በመቶ የሚሆኑት ደግሞ ሴቶች ናቸው። በአገር አቀፍ ደረጃ ለምርጫ ድምጽ ለመስጠት የተመዘገበው መራጭ ቁጥርም ከባለፈው 8ኛ ዙር ጋር ሲነጻጸር ከ30 በመቶ በላይ ብልጫ እንዳለው የቦርዱ መረጃ ያሳያል። በቤኒሻንጉል ጉሙዝ ክልል የተለያዩ አካባቢዎችም ሲደረጉ የነበሩ የምርጫ ቅስቀሳዎች የተጠናቀቁ ሲሆን በምርጫው የሴቶች ተሳትፎ ላይ ከአሶሳ ንጋሳ ደሳለኝ ያነጋገራቸው ነዋሪዎች ግንቦት 24 በሚካሄደው ምርጫ ለመሳተፍ በመጠባበቅ ላይ እንደሚገኙ ጠቁመዋል።
6: በቤኒሻንጉል ጉሙዝ ክልል መተከል ዞን ዲባጢ ወረዳ ነዋሪ የሆኑት ወይዘሮ ሰናይት መተኮ በምርጫ ላይ ለመሳተፍና ይወክለናል ያሉትን ለመምረጥ በመጠባበቅ ላይ እንደሚገኙ ተናግረዋል። በአካባቢያቸው 6ኛ ዙር ምርጫ ከሌሎች የኢትዮጵያ አካባቢዎች ዘግይቶ መካሄዱን የገለጹት ነዋሪዋ በዲሞክራሲያዊ መንገድ ይወክለናል ያሉትን በእለቱ ለመምረጥ መዘጋጀታቸውን ጠቁመዋል። በወረዳቸው በምርጫ ዙሪያ ከዚህ ቀደም የተለያዩ ትምህርቶች እንደተሰጣቸው በመግለጽ የሴቶች ተሳትፎ በአመራር ደረጃ ወረዳቸው ያለው ቁጥር አናሳ መሆኑን ማብራርተዋል።
7: እዚህ አብዛኛው ሴቶች የምርጫ ካርድ ነው ስለዋል ለማምረት። በእኔ በግለሰብ ደረጃ ተዘጋጅቻለሁ፣ ካርድ ወስጃለሁ። እኔ በመስሪያ ቤትም ያሉ ሴቶች በሙሉ ካርድ ወስዷል እና ለመምረጥ ዝግጁ ሆኖ ነው ያሉ። እንደ አጠቃላይ የሴቶች ተሳትፎ ይቀራል ምለው አሁን ለምሳሌ አመራርነት ላይ ትንሽ ይቅር። በወረዳ ደረጃ
6: የአሶሳ ዞን አብራሙ የተባለ ወረዳ ነዋሪ የሆኑት ወይዘሮ ሳሚራ አህመድ በበኩላቸው የዘንድሮን የምርጫ ዝግጅት ከባለፈው ሰኔ 2013 ዓመተ ምህረት ጋር በማነጻጸር ገለጹ ሲሆን ወደ ምርጫ ጣቢያ በመሄድ ድምጽ ለመስጠት ካርድ የወሰዱ ነዋሪዎችም በወረዳቸው ከዚህ ቀደም ከነበረው መጨመሩን ጠቁመዋል። ከዚህ ቀደም በፖለቲካ ፓርቲዎች መካከል በወረዳቸው ይከሰቱ የነበሩ አለመግባባቶችን መቀረፉንና የተሻለ የቅድመ ምርጫ እንቅስቃሴ መታየቱን አብራርተዋል።
8: 2013 እና የአሁን የ2018 ምርጫ በጣም ማለት ልዩነት አለ። ዘንድሮ ምርጫ ፊዳዊ መሆኑን መቼም እያሰብን ነው። ፊዳዊ ቢሆን እንደሚሆን እያሰብን ነው። በሴቶችን ደረጃ አሪፍ ነው። ሴቶች ነው በብዛት ግን ያሉ ያሉ። ከዛ ደግሞ ያው ምርጫ ቀስቀሳ ላይ ቀስቀሳ ጀምሮ ማንም አልታሰረም እስካሁን። ፊዳዊ ነው ሂዶ የሚሆን እንደሚመስለኝ እና የሴቶች ተሳትፎ አሪፍ።
6: የአሶሳ ከተማ ወረዳ አንድ ነዋሪ የሆኑት ወይዘሮ ብርቱካን አየለም የፊታችን ሰኞ ግንቦት 2018 ዓመተ ምህረት በሚካሄደው 7ኛ ዙር ምርጫ ላይ ለመሳተፍ ከሚጠባበቁት መካከል ናቸው። ከዚህ ቀደም ይሰጣቸዋል ተብሎ ቃል የተገቡ እንደ ጋራ መኖሪያ ቤቶች ወይም የማህበር ቤት ተብሎ የሚታወቁት እንዲሰጣቸውና ሌሎች ለአቅመ ደካሞች ቃል የተገቡ ነገሮች እንዲፈጸሙ የሚል ሀሳብ ሰጥተዋል።
9: ለምርጫ ዝግጁ ነኝ ለመምረጥ። የምመርጠውንም ደግሞ እኔ አውቀዋለሁ። ይህ ምርጫ ስመረጥ ደግሞ ከመረጥኩ በኋላ ደግሞ የምጠብቀው ደግሞ በቃ አሁንኛ የጠየቅነው ምላሽ እንኳን አላገኘንም። ይሄንንም እንድናገኝ እንፈልጋለን። እስካሁን ድረስ ብዙ ነገር ጠይቀናል ግን አላገኘንም። ይሄንንም እየተቻቻልንም ግን አስቦ ደግሞ እነሱም ምን ጠይቋ ካልም ይሄን ነገር ደግሞ ለኛም ቢያሳካልን በጣም ይፈልጋለሁ። አመሰግናለሁ።
6: ለሰባተኛ ዙር ጠቅላላ ምርጫ ይካሄድ የነበረው የምርጫ ቅስቀሳ ቀነ ገደብ መጠናቀቁንና ከዛሬው ዕለት ጀምሮ የጥሞና ጊዜ መሆኑን ቦርዱ በማህበራዊ ትስስር ገጹ አመልክቷል። በቤኒሻንጉል ጉሙዝ ክልል በ22 የምርጫ ክልሎችና በ752 ገደማ ምርጫ ጣቢያዎች የድምጽ አሰጣጥ ሂደት ይከናወናል ተብሎ ይጠበቃል። ለዲደብሉ ዘገባ ነገሰ ደሳለኝ ከአሶሳ።
1: የምትከታተሉት የዜና መጽሔት ዝግጅታችን እንደ ቀጠለ ነው። አድማጮች በተከታተላችሁት ቅንብር መግቢያ ላይ ከባለፈው 8ኛው ዙር ምርጫ የተባለው ከባለፈው 6ኛው ዙር ምርጫ በሚል እንዲታረም በትትና እንጠይቃለን። እንግዲህ ወደ ሌላው ቅንብራችን ስናልፍ እየተገባደደ ባለው የምርጫ ዝግጅት በኦሮሚያ የመራጮች አስተያየትን ይመለከታል። በስካውኖቹ የፖለቲካ ፓርቲዎች የመረጡኝ ቅስቀሳዎች መራጮች ምን ታዝበዋል? ለምርጫው ያላቸው ዝግጁነትስ ምን ይመስላል? ከተለያዩ የኦሮሚያ ክልል አካባቢዎች አስተያየታቸውን የሰጡ መራጮች በምርጫ ቅስቀሳ ሂደቱ በተለይም ፓርቲዎች በአካል ተገኝተው ማህበረሰቡን ከመቀስቀሳ አኳያ እና ጠንከር ያለ ፉክክር አለመመልከታቸውን ገልጸዋል። ያም ሆኖ ግን ሰኞ ለሚካሄደው ምርጫ ላሻቸው የፖለቲካ ድርጅት ድምጻቸውን ለመስጠት መሰናዳታቸውን እየገለጹ ነው።
10: ያው እዚሁ ነው የምንመርጠው እኛ። ጣባ አለን እዚሁ ከተማ ውስጥ ነው የምንመርጠው። እንመርጣለን እንዴ ወረቀት ወስደናል። ሸረሮ ከተማ ውስጥ ደብረ ጽጌ ሁሉም ይቀሰቅሳል። በየበበኩሉ ሁሉም ይቀሰቅሳል። እንግዲህ እኛ ደግሞ ይሆናል ያለውን በልባችን ያደረውን እንመርጣለና።
11: ደስካሩ እባላለሁ ከወለታ። ያው የዘንድሮ ምርጫ ለመሳተፍ እንደ አንድ ዜጋ ለመምረጥ እንደ መራጭ የመራጭ ካርዱ ስጄ የምርጫ ቀን በመጠባበቅ ላይ ይገኛለሁ። ምርጫ ቅስቀሳ በተያያዘ ከዚህ ፊት እንደነበረው አይነት በጉጉት የምንጠብቃቸው የምርጫ ቅስቀሳ እንትኖች አልነበሩም። በፓርቲዎች መሀል ያለው የአማራጭ ፖሊሲዎችን ከማቅረብ አኳያ ሊሆን ይችላል። በጊዜ ሂደት ባሳለፍነው የፖለቲካ መንገድ ተቃዋሚዎች በኩል የሚቀርቡት ነገሮች የምርጫ ቅስቀሳዎች እንዛም ናቸው፣ የድባቡም ቀዝቀዝ ያለ ነው የሚል ነገር አለኝ።
12: ፓርቲዎች የአካባቢ ልጆች ናቸው፣ ተቃዋሚዎችም የአካባቢ ልጆች ናቸው። ከአዲስ አበባ መጥተው ሁለቴ አስታውቀዋል። ከአዲስ አበባ ድረስ መጥተው ማህበረሰቡ ያውቃል። ቀድሞውኑ ማን ይጠቅመኛል ማን አይጠቅመኝም የሚለውም በደንብ ያው በሬዲዮም በሚዲያም ሁሉም ማህበረሰብ ሲገነዘብ ነበር።
11: ፉክክር አንጻር ፊገር የሚባሉ ወይም ደግሞ በፖለቲካ ውስጥ ሳፍ ውስጥ ጉምቱ የሚባሉት የተቃዋሚዎች በምርጫ ሂደት ላይ እንብዛም ናቸው። አሁን እየታየ ያሉት በድሮ ጊዜ ከእያንዳንዱ ፖለቲካ ፓርቲ ፊገር ፊገር የሆኑ ሰዎች ነበሩ። በዋናነት ህብረተሰቡ ሲቀርቡ ሊያሳምኑ የሚችሉ ወይም ደግሞ ትና ሲናገር ብንሰማ የሚል ነገር ያለበት ሂደት ነበረ እና አሁን ላይ ግን ሚዛኑ በጣም ያጋደል እና ገዢ ፓርቲ በአብዛኛው ሚዲያውንም ወይም ደግሞ በህብረተሰቡ ቃል በገባ መሰረት የተሰሩ ስራዎችን ብዙ ስለሆኑ ሂደቱ ያው ገዢ ፓርቲ ዶሚናንስ የበዛበት ነው የሚል ነገር ነየት።
13: እዛኛ አካባቢ እኮ በጣም ይከብዳል። ያው ምስራቅ ወለጋ ጊዳያና ኪረሙን ይዞ ከፍተኛ ችግር አለ። ያው እግዚአብሔር የሚያደርገው እናናቁም። ምረቱ ቅስቀሳ እንኳን እኛ አካባቢ ስለሚያሰራ ብዙውን የመጣ ፖለቲካ ፓርቲ የለም ከገዢው ፓርቲ ውጪ። እንደ ግዳ ቅርቦታ ቀርበዋል፣ ብዙም አላስታወቁም። አንድ ቀን ብቻ ነው መጥተው ያለፉት የኦነግ ፖለቲካ ፓርቲዎች፣ እነሱ መጥተዋል። በኛ ወደ ግዳ ኪረሙ ሌላ ፓርቲ የለም ከገዢው ፓርቲ እንጂ። ያም ታጅቦ ነው መጣ። ያው በቴሌቪዥን በፌስቡክ ነው የምናየው።
1: ወደ ቀጣዩ ዘገባ ስናልፍ የዘንድሮ ምርጫ በሂደቱ አሳታፊነትና ነጻነት ካለፉት 6 ምርጫዎች የበለጠ ፋይዳ ቢስ ብቻ ሳይሆን በውጤቱም አገሪቱን ወደ ባሰ ቀውስ ሊያሸጋግር የሚችል ነው ሲል የሰላማዊ ህዝባዊ እንቢተኝነት ትግል ደጋፊዎች የጋራ መድረክ ገለጸ። የጋራ መድረኩ የ7ኛውን አገራዊ ምርጫ አስመልክቶ ትናንት በሰጠው መግለጫ ይስሙላ ያለው የምርጫ የበለጠ የሚያባብሰውና የሚያወሳስበው እንጂ የሚፈታው ምንም አይነት አገራዊ ችግርም አይኖርም ብሏል። ዶች ቬለ ያነጋገራቸው አንድ የፖለቲካ ተንታኝ በበኩላቸው የምርጫ ዝግጅት ሂደቱ አመርቂ ስራ የተሰራበት እንደሆነ ገልጸው ቅቡልነቱን ለማሳጣት የሚደረጉ እንቅስቃሴዎችም የሚጠበቁ ናቸው ብለዋል። የአትላንታው ዘጋቢያችን ታሪኩ ኃይሉ መግለጫውን ተከታትሎ ቀጣዩን ዘገባ ልኮልናል።
14: ምርጫው አገሪቱን ዛሬ ካለችበት አሳሳቢ ሁኔታ እጅግ ወደ ከፋና የባሰ አደጋ ውስጥ ይከታታል የሚል ስጋት አለኝ ያለው መድረኩ በበርካታ የሀገሪቱ አካባቢዎች የማይካሄድ በመሆኑ ምክንያት በርካታ የሀገሪቱ ዜጎችና አካባቢዎችን ከፖለቲካ ውክልና ውጪ እንደሚያደርጋቸው አመልክቷል። መድረኩ ከዚህ በፊት በተካሄዱት ምርጫዎች የኢትዮጵያ ሕዝብ ብዙ ልምድና ትምህርት የወሰደባቸው አጋጣሚዎች ቢኖሩም በ2007 ዓ.ም በተካሄደው ሀገራዊ ምርጫ ኢህአዴግ ሁሉንም የፓርላማ መቀመጫ ማሸነፉን ባወጀ ከስድስት ወራት ባልበለጠ ጊዜ ውስጥ አገሪቱ ወደ ሁለንተናዊና ድንገተኛ ብጥብጥ ስትገባ መታየቱን አመልክቷል። አሁንም ከዛ እጅግ ወደ ከፋና ምናልባትም እጅግ ወደ ባሰ ቀውስ ውስጥ ልትዘፈቅ ትችላለችም ብሏል። የጋራ መድረኩን ጋዜጣዊ መግለጫ ያቀረቡት የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ናቸው።
15: ድህረ ምርጫው የሀገሪቱን የፖለቲካ ቀውስ የበለጠ ሊያባብሰውና የሀገሪቱን እየተላለቁ የመፈራረስ አደጋ የበለጠ ሊያፋጥነውና አይቀሬ ሊያደርገው ይችላል የሚል ከተጨባጭ ግምገማ የመነጨ ስጋት አለን።
14: የጋራ መድረኩ የወቅቱ የሀገሪቱ የህልውና ችግር ሁሉን አቀፍ የሆነ የሽግግር መንግስት ከማቋቋም ባነሰ በአንድ ገዢ ፓርቲ ጥረትም ሆነ የተለመደ የይስሙላ ባለው ምርጫ በማካሄድ መፍትሄ ሊያገኝ እንደማይችል በዚሁ ጋዜጣዊ መግለጫ ላይ አብራርቷል። አቶ ያሬድ
15: አይናችን እያየ ሀገራዊና ህዝባዊ ህልውናችን ከማጣታችን በፊት ሰሚ የለሽ የለውጥ ጥያቄ በማቅረብ ሳይሆን በሰላማዊ ህዝባዊ ቢተኝነት ትግል አገዛዙን አስገድደን የሰላማዊና ዲሞክራሲያዊ የሽግግር ጥያቄን እንዲቀበል ማድረግ ወይም ከስልጣኑ ተወግዶ በአዲስ የሽግግር መንግስት እንዲተካ በማድረግ ህልውናችንን ከጥፋት መታደግ ከፊታችን ያለ ብቸኛ መፍትሄ።
14: በሌላ በኩል የምርጫ ሂደቱን በተመለከተ የጠየቅናቸው የፖለቲካ ተንታኝ አቶ አያና ፈይሳ የምርጫ ዝግጅት ሂደቱ እጅግ አመርቂ ስራ የተሰራበት እንደሆነ፣ በተሳትፎም እስከዛሬ ታይቶ የማይታወቅ ቁጥር የተመዘገበበት እንደሆነ ይናገራሉ።
16: ሂደቱ እንግዲህ በዝግጅት የምርጫ ዝግጅትን በሚመለከት ከምርጫ ቦርድ አንጻር በጣም አመርቂ ስራ እንደተሰራ የተፎካካሪ ፓርቲዎች በተደጋጋሚ መስክረዋል። ውጤቶቹም እሱን ነው የሚያመላክቱት። ሁሉም ተፎካካሪ ፓርቲዎች እና ትብብሮቻቸው የፈረሙበት ሰነድ እንደሚያመላክተው 47 በላይ ምርጫ ፓርቲዎች እንደሚሳተፉ፣ ከ50 ሚሊዮን በላይ የሚሆን ህዝብ ደግሞ ለመምረጥ እንደተመዘገበ የሚያሳይ ነው እና እስከ ዛሬ ድረስ ታይቶ የማይታወቅ ቁጥር ነው ይሄ።
14: የምርጫውን ቅቡልነት ለማሳጣት የሚደረጉ ያሏቸው እንቅስቃሴዎች የሚጠበቁ ናቸው ያሉት አቶ አያና መራጩ ህዝብ መሪና ወኪሎቹን በሰላማዊ መንገድ ወጥቶ ይመርጣል የሚል እምነት እንዳላቸው አስረድተዋል።
16: ይህን ምርጫ ሌጂቲመሲ ማሳጣት ዲሌጂቲማይዝ ማድረግ የሚፈልጉ አካላት አንዳንድ ቦታዎች ላይ የተወሰነ ነገር እንቅስቃሴ ሊያደርጉ እንደሚችሉ ራሱ የምርጫ ቦርድ ያወጣው የሪስክ አሴስመንት ወይም ደግሞ የአደጋ ግምታ እይታ አለ። አረንጓዴ፣ ቢጫ፣ ቀይ አድርጎ በቀለም መጠን ያስቀመጣቸው ቢጫዎቹ እና ቀይ የሆኑት ቦታዎች ላይ አንዳንድ አነስተኛ ነገሮች ልናይ እንችላለን። እነሱን የማጋነን እና ሚዲያ ላይ ምርጫውን ቅቡልነት የሌለው ለማስመሰል የሚሰሩ ስራዎችን የሚጠበቁ ናቸው፣ የሚተነበዩ ናቸው። ከዛ በዘለለ ግን የአንድ ሀገር ህዝብ የሚያክል ከአፍሪካ ከ40 በላይ የሚሆኑ ሀገሮችን ህዝብ ፖፑሌሽን የሚበልጥ የተመዘገበው እና ሰፊው የኢትዮጵያ ህዝብ ወጥቶ መሪ እና ወኪሎቹን ይመርጣል ብዬ አምናለሁ።
14: ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
1: አድማጮች፣ አሁን የመጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። ኬንያታ የኢትዮጵያ ምርጫ ታዛቢ ቡድን እንዲመሩ ለምን ተመረጡ ይላል ርዕሱ። የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የኢትዮጵያን ሁኔታ ይረዳሉ ያሉ የምርጫ ጉዳይ ተንታኞች 7ኛውን ጠቅላላ ምርጫ የሚታዘበውን የአፍሪካ ህብረት ቡድን እንዲመሩ የተመረጡት በዚሁ ምክንያት ሊሆን እንደሚችል ተናግረዋል። በተለያዩ የኢትዮጵያ አካባቢዎች ለሚሰማሩት ለነዚሁ የአፍሪካ ህብረት ታዛቢዎች የሚሰጥ የሁለት ቀናት ገለጻ ዛሬ በአዲስ አበባ ተጀምሯል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
17: በአዲስ አበባ በተጀመረው የግንዛቤ ማስጨበጫ ገለጻ ላይ መሳተፍ የጀመሩት የአፍሪካ ህብረት የምርጫ ታዛቢዎች ከተለያዩ ሀገራት የተውጣጡ ናቸው። የአፍሪካ ህብረት የምርጫ ታዛቢዎች የሰነ ምግባር መመሪያ፣ የጸጥታ ጉዳይ ግንዛቤ፣ በሀገሪቱ ያለው የፖለቲካ ምህዳር፣ የቅድመ ምርጫ ግምገማ ግኝቶችና ሌሎች ነጥቦች በሁለቱ ቀናት ገለጻ የሚተኮርባቸው ነጥቦች መሆናቸውን የአፍሪካ ህብረት አስታውቋል። የታዛቢ ቡድኑ መሪ የሆኑትን የቀድሞውን የኬንያ ፕሬዝዳንት ሁሩ ኬንያታን በመወከል የተናገሩት የቡድኑ ምክትል መሪና የቀድሞው የናይጄሪያ የውጭ ጉዳይ ሚኒስትር ጄፍሪ ኦኒያማ ናቸው። የታዛቢ ቡድኑ አባላት በኢትዮጵያ ቆይታቸው ገለልተኛ፣ ደፋር፣ ለሥራቸው ቁርጠኝነት ያላቸውና ታማኝ እንዲሆኑ ጥሪ አቀረቡዋል። ኬንያታ በዛሬው ስነ ስርዓት ላይ ባይገኙም የቡድኑ መሪ ሆነው መሾማቸው የኢትዮጵያን ሁኔታ መረዳት ከመቻላቸው ጋር የተገናኘ መሆኑን ተንታኞች ይገምታሉ። ቺካ ቻርልስ አኔክዌ በአፍሪካ ህብረት የፖለቲካና የምርጫ ድጋፍ ክፍል ያገለገሉና የዚምባብዌን ምርጫ የታዘበው የህብረቱ ቡድን የቴክኒክ ጉዳይ መሪ የነበሩ ናቸው።
18: Because we look at the proximity of Ethiopia and Kenya, Uhuru understands the Ethiopian context, understand the nuances.
17: የኢትዮጵያና የኬንያን ቅርበትን መመልከት አለብህ። ኡሁሩ የኢትዮጵያን ሁኔታ ይረዳሉ፣ በኢትዮጵያ ያለውን ሁኔታ ይረዳሉ። ኡሁሩ የተለያየ የፖለቲካ አመለካከት ባላቸው ኢትዮጵያውያንም በቀላሉ ተቀባይነት ያገኛሉ። እና እኔ እንደ ምርጫ ጉዳይ ባለሙያ የኡሁሩን ሹመት ተአማኒነት ያለው አድርጌ ነው የምመለከተው። በኢትዮጵያ ከሚገኙና ጉዳዩ ከሚመለከታቸው በርካታ ካላትና ተሳታፊዎች ጋር መስራት ይችላሉ እና የኢትዮጵያን ዲሞክራሲ ሂደት አውንታይ በሆነ መንገድ መደገፍ ይችላሉ። ሰባተኛውን የኢትዮጵያ ጠቅላላ ምርጫ ለመታዘብ የሚሰማሩት የአፍሪካ ህብረት ታዛቢዎች ቁጥር 73 ሲሆን 63% የሚሆኑት ደግሞ ሴቶች ናቸው። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ውስጥ የአፍሪካ የጸጥታ አስተዳደር ተመራማሪ የሆኑት ዘንጌሲማ ኮሎይ እንደሚሉት ቁጥሩ በሌሎች ሀገራት ከነበረው ጋር ተቀራራቢ ነው።
19: Statistically the AU

0: maybe 3-4 teams in Addis Ababa to cover different areas of Addis Ababa.
1: በአዲስ አበባ ምናልባት 2-3 ቡድኖች ታሰማራለ። የአዲስ አበባን የተለያዩ አካባቢዎች ለመሸፈን ወደ ሌላ ቦታ ሄደህ ደግሞ አንድ ቡድን ብቻ ልታሰማራት ይችላል የተለያዩ ቦታዎችን ለመሸፈን። ስለዚህ የምርጫ ታዛቢ ቡድን ተልኮ ጥራት ከተመረጡት ታዛቢዎች ቁጥር ጋር ቀጥተኛ ግንኙነት የለውም።
0: There's no direct relationship to the number of observers selected.
1: ህብረቱ የምርጫ ታዛቢ ቡድኖች ወደ በርካታ ሀገራት ማሰማራቱን አውንታይ ሲሉ የገለጹት ተንታኞቹ ቡድኖቹ መዋቅራዊ ከሆኑ ችግሮች ይልቅ የድምጽ አሰጣጥ ሂደትና የመራጮች ምዝገባን በመሳሰሉ ያሰራር ሂደቶች ላይ ማተኮራቸው ግን እንደ ተግዳሮት የሚታይ መሆኑን ተናግረዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: አድማጮች በዚሁ የእስክንድር ዘገባ የዛሬው የዜና መጽሔት ዝግጅታችን ያበቃል። ቀጣዩ ሳምንታዊው የባህል መድረክ ከአንዲት የማህበረሰብ አንቂና ተጽኖ ፈጣሪ ጋር ይጥብቀናል። ከአዘጋጇ ከአዜብ ታደሰ ጋር አብረን እንቆይ።
3: የባህል መድረክ
4: ትውልዷ በትግራይ እድገቷ ደግሞ ትግራይን ጨምሮ አዲስ አበባና በሌሎች የኢትዮጵያ አካባቢዎች እንደሆነ ተናገራለች። ኢትዮጵያን በዚህ አጋጣሚ በመዋቋም በተለይ በሴቶች መብት ላይ እንዲሁ በተለያዩ አካባቢዎች በመስራት ለሴቶች ግንዛቤና መብት በመቆም ለአመታት ሰርታለች። ማዓዛ ግደይ ጤና ይስጥልኝ አድማጮች እንደምን አመሻችሁ። ወጣቷ ማዓዛ ግደይ የትግራይ ጦርነት ከመቀስቀሱ ጥቂት ቀደም ብሎ በዩናይትድ ስቴትስ የከፍተኛ ትምህርት ድልን አግኝታ በዚያው በአሜሪካ መኖር ከጀመረች አመታት ተቆጥረዋል። የመጀመሪያ ማስትሬት ዲግሪዋን በዓለም አቀፍ ግንኙነት ከአንድ የአሜሪካ ዩኒቨርሲቲ ተቀብላለች። ባለፈው ሳምንት ደግሞ ከለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን ሁለተኛ ማስትሬት ዲግሪዋን ተቀብላለች። ወጣት ማዓዛን በዛሬው የባህል መድረክ ጋብዘን ማዓዛ ግደይ ማናት ስንል ቃለ ምልልሳችንን ጀምረናል።
5: ማዓዛ ግደይ ያው ትግራይ ተወልዳ የተለያዩ ኢትዮጵያ ቦታዎች ላይ ያደገች እንስት ነች። ጦርነቱ ከመጀመሩ በፊት የሴቶች መብት ላይ ነበር የምሰራው። ትግራይ ላይ ብቻ ሳይሆን ኢትዮጵያ ላይ፣ አዲስ አበባም ሌሎች ቦታዎችም የተለያዩ ሙቭመንቶችን በመመስረት በጣም በተቻለኝ አቅም የሴቶች መብት እንዲረጋገጥ ሰራ የነበርኩ ወጣት ነኝ። ጦርነቱ ከመጀመሩ በፊት ለትምህርት ነበር ወደ አሜሪካ የመጣሁት። ትምህርት ላይ ያለው ነው የትግራይ ጄኖሳይድ የታወጀው። ስለዚህ እንደ ማንኛውም የሰው መብት የሚያስጨንቀው ለዲሞክራሲ ትልቅ ክብር እንዳለው ሰው ያለኝን እውቀት፣ ጊዜ እና እድሜን ተጠቅሜ የህዝቤን ስቃይ እና ስቆቃ ለመቀነስ ዶክመንት ለማድረግ ምጥር ግለሰብ ነኝ። ትግራይ ላይ ያው ጦርነቱ ሲጀመር ሰው ብቻ ለም የተገደለው ሰው ብቻ አልነበረም ታርጌት የተደረገው። የትግራይ ህዝብ ለ30 ዓመት እና ከዛ በላይ ጠርቶ ስሩ ግሮ ያፈራውን ሀብት እንዳለ ነበር የወደሙ። ከነሱ አንዱ ደግሞ የሄልት ሴክተሩ ነው እና አሁን እናቶች በረሃ ላይ ነው የሚወልዱት፣ እናቶች አስፋልት ኮሪደር ላይ ነው የሚወልዱት። ህይወት እየሰጡ ህይወታቸውን እያጡ ነው፣ ምክንያቱ ሆስፒታሎች እንዳለ ስለወደሙ። ስለዚህ በተቻለ አቅም ሌላ ማድረግ እንኳን ባልችል እናቶች ኮሪደር ላይ እንዳይወልዱ በጦርነቱ ጊዜ የወደሙትን የሄልት ፋሲሊቲስ ተመልሰው እንዲያገግሙ ሀራምቤ ከለክቲ የሚባል ኦርጋኒዜሽን በመመስረት ሪሃብሊቴሽን ስራ ላይ እየሰራው ያለው ወጣት ነኝ።
4: ማዓዛ ግደይ በትግራይ ክልል ጦርነት ከተቀሰቀሰ ወዲህ ለፍትህ በመጮህ በክልሉ ጦርነት እንዲቆም በመታገሏ ትታወቃለች። በትግራይ ክልል ጉዳይ የማህበረሰብ አንቂ ወይም አክቲቪስት ናት። እንደው ያንን የጦርነት ወቅትና ትግሏን ታስታውሰው ይሆን?
5: በደንብ አስታውሰዋለሁ። ህይወቴን አስቤ በማላውቅ መልኩ የቀየረው አይነት አጋጣሚ ስለነበር በደንብ ነው የማስታውሰው። ከዛ በተጨማሪ ያው ያኔ የጀመርነው ስራ አሁንም ስላላቆምን ማንነታችን ሆኗል በጣም በሚያሳዝን መልኩ። ስለዚህ በደንብ ነው የማስታውሰው።
4: በዚያን ወቅት በትግራይ ክልል ጦርነት የሴቶች መደፈር ብሎም በትግራይ ይታይ የነበረው ግፍ እንዲቆም ንቅናቄ ነበር ይመስለኛል። ምን አይነት ንቅናቄ ነበር እና አሁንም የቀጠላችሁት ስራ ምንድን ነው?
5: መጀመሪያው ጦርነቱ ልክ ትግራይ ላይ ሲታወጅ ሰላም የሚፈልግ ኃይል ወደ ጠረጴዛ ዙሪያ መጥተው እንዲነጋገሩ፣ ጦርነቱ ገና የተጀመረ እለት ላይ ነው እኛ ስራችን የጀመርነው። ስለዚህ መጀመሪያ ልክ ጦርነቱ ትግራይ ላይ እንደታወቀ ኢንተርናሽናል ኮሚኒቲ እዚህ ጉዳይ ላይ ገብቶ ጦርነቱ ወደ የባሰ ደረጃ እንዳይደርስ ነበር ጥሪ ስናደርግ የነበረው። ከዛ በኋላ ግን ኢንተርናሽናል ኮሚኒቲውም ሆነ የኢትዮጵያ ሕዝብም አንድ ላይ በነቂስ ወጥቶ

0: ህይወትን አንፈልግም ብሎ ሪጀክት ያደርግ ነበር መጀመሪያ ስራ የጀመር ነው። ግን በጣም በሚያሳዝን መልኩ አብዛኛው በሚባል ደረጃ የኢትዮጵያ ስቴት አፓራተስ እንዳለ ነበር ሞቢላይዝ የተደረገው እና ያኔ እንደዛ እንደሆነ ሲገባን ልባችን ተሰብሮ በቃ ኮምፕሊትሊ አቴንሽናችን ወደ ዓለም አቀፍ ማህበረሰብ ነበር ያዞር ነው። ስለዚህ ያኔ በተቻለ አቅም ህዝቡ መሬት ላይ ያለ የሚፈልገውን ምን እንደሆነ ለማሳወቅ ነበር ስንጥር የነበረው። ከዛ በኋላ ደግሞ ሲቪልን ንጹህ ዜጎች ላይ ፈጸሙ የነበሩ ግፎች፣ የሰብአዊ መብት ጥሰቶች፣ ወንጀሎች እንዳለ እነሱን ዶክመንት ማድረግ ላይም ሰርተናል። ከዛ በተቻለ መልኩ ደግሞ የህዝቡ ሰብአዊ እርዳታ የሚያስፈልጋቸው በተወሰነ መልኩም ቢሆን ሪሶርስ ሞቢላይዝ በማድረግ ለሰው ለመድረስ ጥረት እያደረግን ነበር። ግን በብዛት እኛ የሞከርነው እንግዲህ ትግራይ ብቻ ሳትሆን ኢትዮጵያም እንደ ህዝብ ጦርነት እንደማያስፈልገው አብዛኛው ማህበረሰብ ገና ችግር ላይ ያለ ከድህነት ያልወጣባት ሀገር ስለሆነች ህዝቡ የሚያስፈልገው ሰላም፣ ዲሞክራሲ እና ኢኮኖሚክ እድገት እንጂ ጦርነት እንዳልሆነ ከፖለቲከኞቹ የህዝቡን አፍነን ብለው በህዝቡ የሚነግዱ ሰዎችን ከነሱ ማይኩን ቀምተን የህዝቡን ድምፅ ለመሆን ነበር እኛ ስንሞክር የነበረው።
1: ግን መዓዛ፣ ይህ ንቅናቄያችሁ ትንሽም ቢሆን ተሳክቷል ብለሽ ታስቢያለሽ?
0: አዎ፣ የፈለግነውን ያህል ብንደክምም ብንለፋም ብዙ ሰሚ ጆሮ አላገኘንም ከኢትዮጵያ ዘንድ ማለት ነው። ግን በኢንተርናሽናል ኮሚኒቲው ሌላው እንኳን ቢቀር የእናት አባቶቻችን ደም ዝም ብሎ አልፈሰሰም። ሌላው ቢቀር ማን ምን እንዳረጋቸው ይታወቃል። በዚህ ሰዓት ሞስትሊ እኛ በሰራነው ስራ ነው እሱ ራሱ የታወቀው። ሴቶቻችን ሲደፈሩ፣ እናት እህቶቻችን ሲደፈሩ ዝም ተብሎ ኤኒ ዓለም ላይ የሚያጋጥመው የሴቶች መድፈር እንዳልሆነ ሆን ተብሎ የሴቶች ገላ፣ የሴቶች ሰውነት እንደ ጦርነት አውድማ የኢትዮጵያ መንግስት እንዲሁም የኤርትራ መንግስት አንድ ላይ ሆኖ እንደተጠቀሙበት ለዓለም ማሳወቅ ችለናል። እና ይህንን ያደረግነው ኦፍኮርስ ሞስት ኢምፖርታንትሊ ሰርቫይቨሮቹ በጣም በሚገርም ከሬጅ ወጥተው ማንን እንዳረጋቸው ስለተናገሩ ነው። ግን እንዲናገሩ እድሎችን በማመቻቸት እኛ ደግሞ በጣም ብዙ ስራ ሰርተናል። ከዛ በኋላ ደግሞ በተወሰነ ደረጃ ቢሆን ኢትዮጵያ መንግስት ላይ አንዳንድ ማዕቀቦችም እንዲጣል አድርገን ነበረ። ሰው ይሄው ላ የልፋታችን ጥረት ነው ብዬ ነው የማስበው።
1: በአሁኑ ወቅት ኑሮሽ በአሜሪካ ቢሆንም ስለ ትግራይ ክልል ወቅታዊ ሁኔታ በየጊዜው እንደምትከታተይ አስባለሁና የትግራይ ክልልን ወቅታዊ ሁኔታ እንዴት ትገልጨዋለሽ?
0: የትግራይ ሁኔታ በጣም ማለት ልብ ይሰብራል። ሌላ ቃል ቢኖር እንደው የሚገልጸው በጣም ደስ ባል። ህዝቡ አሁንም ስቃይ ላይ ያለው ፕሪቶሪያ የተኩስ አቁም ስምምነት ከተፈረመ በኋላ እሱን ተከትሎ መምጣት የነበረባቸው የፖለቲካል ኤንድ የፒስ ድርድሮች ስላልተደረጉ ፕሪቶሪያም በቅጡ ስላልተተገበረ ህዝቡ አሁንም ነው መሳሪያ ማለት የኢትዮጵያና የኤርትራ መንግስት የሚጠቀሙበት መሳሪያን የተቀየረው እንጂ አሁንም ህዝቡ እያለቀ ነው፣ እንደ ቅጠል እያረገፈ ነው። ወጣቶች ተስፋቸው ከእጃቸው ተቀምቶ ነገር ሁሉ ጨልሞባቸው ከሀገራቸው ከቀያቸው የተሰደዱ ሚድል ኢስት፣ የመን እና ሳውዲ አረቢያ ኢሌጋል ሂማን ትራፊከሮች እጅ ላይ እየደረሱ ቀን በቀን ነው ቪዲዮ የሚላክል ይህን ያህል ብር ካላመጣቸው ምስኪን የትግራይ ወጣቶች ቪዲዮ እያሳዩ እንገድላቸዋለን፣ እንቆርጣቸዋለን እያሉ ነው ቪዲዮ የሚልኩልን። እና ትግራይ ውስጥ ያለው በስራ አጥነት፣ በኢኮኖሚ ችግር፣ ምግብ የሚባል የለም፣ መብራት ብዙም አይገኝም፣ ነዳጅም ያው አንቺም ሌሎችም ተስፋ አደርጋለሁ እንደሚገነዘቡ የኢትዮጵያ መንግስት አሁንም ትግራይን አንቆ እንደያዘን ነው። እና በዛ ምክንያት ሰው በጣም ችግር ውስጥ ነው ያለው። ከዚህ በጣም የሚያስከፋ ነገር መቋቋም አቅቶት የወጣ ወጣት ደግሞ አክሮስ ሚድል ኢስት የኢሌጋል ሂማን ትራፊከሮች መጫወቻ ሆኖ ነው የሚገኘው። በዛ ላይ ከአንድ ሚሊዮን አካባቢ የሚሆኑ ሰዎች አሁንም ከቀያቸው ተፈናቅለውም ከምዕራብ ትግራይ ፑርሊ ሜንቴንድ የሆኑ አይዲፒ ካምፖች ላይ ሳፈር እያደረጉ ነው ያሉት። እና ትግራይ ውስጥ ያለው ነገር እጅግ በጣም ልብ የሚሰብር ነገር ነው። የሚያሳዝነው ይህንን ችግር ተገንዝቦ የህዝቡን ችግር ለመፍታት የሚንቀሳቀስ የፖለቲካ ኃይል አለመኖሩ ደግሞ ሞር ችግሩን ያባብሰዋል። እና እኔ እንደ አንድ ትግራዊቲ እንደውም ትግራይ የተሻለች እንድትሆን ቀን ከሌሊት እንደምትሰራ ኢንዲቪዥዋል ልቤ በጣም ተሰብሯል። ግን ደግሞ የትግራይ ህዝብ በጣም ጠንካራ ነው። አሁንም በሚችለው መልኩ ስለ ሰላም ይዘምራል፣ ስለ ሰላም ይታገላል። ግን ህዝቡን የሚመጥን መሪ አለመኖሩ በጣም ነገሮችን እያባበሳቸው ነው። የኢትዮጵያ መንግስት ደግሞ ኢፌክቲቭሊ ይሄ ሰልፍ ስስቴኒንግ የሆነ ካታስትሮፊ ነው ትግራይ ውስጥ የተወው። መሳሪያ እየተኮሰበት አይደለም እንጂ የኢትዮጵያ መንግስት በሌሎች ነገሮች እሱን እየጨረሰው ነው።
1: መዓዛ፣ እንዴት ነው ከዚህ መውጣት የሚቻለው? ወጣቱ ምን ማድረግ አለበት ያለሽ?
0: ያው አሁን ጥፋቱ የወጣቱ ስላልሆነ ወጣቱ እንዲህ እንደዚህ አርግ ብዬ መናገር ልክ አይመስለኝም። ማድረግ ያለባቸው አር ዘ ፖለቲካል አክተርስ። የኢትዮጵያ መንግስት አሁንም ፕሪቶሪያን ስምምነት በቅጡ መፈጸም መተግበር አለበት። ይህ ማለት ምዕራብ ትግራይ ተመልሶ ወደ ትክክለኛ አንሴስትራል ኦነሮቹ መሰጠት አለበት። ከቤቱ ከቀዩ ተፈናቅሎ ለአምስት እና ከዚያ በላይ ክረምት ቴንት ላይ እየተሰቃየ ያለው ህዝብ ተመልሶ ወደ ቤቱ መግባት አለበት። ከዚያ በኋላ ሰውነታቸው እንደ ጦር አውዴት የተጠቀሙባቸው ሴቶች ተመልሶ ማገገም አለባቸው። እንዲያገግሙ ደግሞ በቂ የሆነ በጀት ያስፈልጋል። ይህ ሁላ የኢትዮጵያ መንግስት ማድረግ ያለበት የኢትዮጵያ ህዝብም ወጣቱም አዛውንቱም ይሄ ነገር እንዲፈጸም መወትወት፣ ፕሬዥር ማድረግ መሰራት ያለበት ለትግራይ አስበው ብቻ ለትግራይ ህዝብ አዘኔታ ስለሚያስፈልግ ብቻ አይደለም። ኢትዮጵያ ውስጥም ዘላቂነት ያለው ሰላም እንዲመጣ ከተፈለገ እነዚህ ፋንዳሜንታል የሆኑ ጥያቄዎች መመለስ ይኖርባቸዋል። ከዛ በዘለለ ደግሞ ትግራይ ውስጥም ሌሎች አካባቢዎችም ለተፈጸሙ ወንጀሎች እና በደሎች ትክክለኛውን ፍትህ መምጣት አለበት። ፍትህ ከሌለ ዘላቂነት ያለው ሰላም አይኖርም። ምናልባት ዛሬ ስቃዩ ትግራይና አማራ ክልል ላይ ብቻ ሊሆን ይችላል። ነገ ወዲያ ግን ስቃዮቹ በደሎቹ እየተሳፉ አክሮስ ተካንትሪ ያለ ሁሉም ሰው የጽዋ ተቋዳሽ ሊሆን ይችላል፣ በጣም በሚያሳዝን መልኩ። ምክንያቱም አንድ ዲክታተር ያልሆነ ጋቨርንመንት አንድ ቦታ ላይ ሰብአዊ መብቶች ጥሰት ሲያካሄድ ሀይ የሚለው ሰው ከሌለ የልብ እየተስማው ሌላ ቦታ ላይም ተመሳሳይ ወንጀል ከመፈጸም ወደኋላ አይልም። ስለዚህ የኢትዮጵያ ወጣቶች አዛውንቶች እንዳለ በአጠቃላይ ሀብት ኮንቲኒዩ የመንግስትን ፕሬዥር ማድረግ አለባቸው። ሰላም እንዲመጣ መሰረታዊ የሆኑ የትግራይ ህዝብ ጥያቄዎች መመለስ አለባቸው። ከነሱ አንዱ የተፈናቀሉ ሰዎች ወደ ቀያቸው መመለስ ነው።
1: በትግራይ ክልላዊ አስተዳደር እና በምርጫ ቦርድ እውቅናን ባጣው በህወሓት መካከል ከፍተኛ አለመግባባቶች እንዳሉ ከባለፉት ጥቂት ሳምንታትና ወራቶች ጀምሮ በይፋ እየተሰማ ነው። በዚህ ጉዳይ የምትይኝ ነገር አለ?
0: አይ ቲንክ ኢትዮጵያ ውስጥ ያሉ ፖለቲካል ኃይሎች ትግራይ ያሉትም ጨምሮ ህዝብን ስቃይ ለራሳቸው ጥቅም ስልጣን ላይ ለመቆየትም ሊጠቀሙበት ይችሉ ይሆናል። ግን ትልቁ ነገር መዘንጋት የሌለብን የፕሪቶሪያ አግሪመንት ኤፌክቲቭ ያልሆነው ያልተፈጸመው በሁለት ምክንያት ነው። አንደኛ የኢትዮጵያ መንግስት በቀናነት ውሉ ሲፈራረም ጀምሮ እሱን የማስፈጸም ፍላጎት የለውም፣ ኑሮት አያውቅም እኔ በሚገባኝ መልኩ። ስለዚህ እንደዚህ በሆነበት ሁኔታ ደግሞ የሚፈራረሙ አካሎች የሚፈርሟቸው ነገሮች የመተግበር ጉድዊል ከሌላቸው አስገድደው እንዲያስፈጽሙት ወይ ደግሞ እንዲተገብሩት የሚያደርጋቸው ሞኒተሪንግ ባዲ ያስፈልጋል። ፕሪቶሪያ ላይ የአሜሪካ መንግስትና የዩሮፒያን ዩኒየን እንዲሁም የአፍሪካ ህብረት ናቸው ይህንን ኃላፊነት ወስደው የኢትዮጵያ መንግስት እንዲሁም ቲፒኤልኤፍ የፈረሟቸውን ነገሮች እንዲፈጽሙ ማድረግ የነበረባቸው። ይሁኑ ሳለ የኢትዮጵያ መንግስት ከመጀመሪያውኑ ጉድዊል እንደሌለው እየታወቀ እነዚህ ውሉ እንዲፈረም ያደረጉ አካላት ውሉ እንዲፈጸም ኃላፊነታቸውን በአግባቡ ስላልተወጡ ነው እዚህ ችግር ላይ የገባ ነው። ስለዚህ እነዚህ የዓለም አቀፍ አካላት ውሉን የማስፈጸም ኃላፊነታቸውን በቅጡ ቢወጡ ኑሮ ትግራይ ላይ ያሉ ይሆንም ኢትዮጵያ ላይ ያሉ የፖለቲካ ኃይሎች የህዝቡን ስቃይ እንደ መሳሪያ ተጠቅሞ የራሳቸውን ስልጣን እድሜ ለማራዘም ባሮጡ ነበር። ስለዚህ ዋነኛው ኃላፊነት እኔ የማስቀምጠው ኢንተርናሽናል ኮሚኒቲው ላይ ነው። ከዛ ቀጥሎ ደግሞ ኢትዮጵያ መንግስት ላይ ነው።
1: መዓዛ፣ እንግዲህ ከቀናቶች በኋላ በኢትዮጵያ ምርጫ ይካሄዳል፣ ምርጫ 2018። ይህ ምርጫ ግን የትግራይ ክልልን ያካተተ አይደለም።
0: ያው ትግራይ አሁንም እኔ በሚገባኝ ጦርነት ላይ ያለች ክልል ነች። መሳሪያ እየተተኮሰ አይደለም እንጂ ሁሉም የሂውማን ሴኪሪቲ ኦፍ ትግራይንስ አንደር ትሬት ነው ያለው። ሰዎች አሁንም በቂ የሆነ የመድኃኒት አቅርቦት የላቸውም፣ በቂ የሆነ የብር አቅርቦት የለም፣ በቂ የሆነ የእህል የምግብ አቅርቦት የለም። እነዚህ ፋንዳመንታል የሆኑ መብቶች እየተጣሱ ምርጫ ሌግዥሪ ነው። ስለዚህ ምርጫ ለመደረጉ ብዙም ማለት ሰርፕራይዚንግ ነገር አይደለም። መሬት ላይ ያለው ሁኔታ በጣም ለምርጫ አመቺ ያልሆነ ነገር ስለሆነ ግን ትግራይ ውስጥ ብቻ ላይ ግን አይደለም። አማራ ክልልም በሚገባኝ መልኩ ሰላም የለም። በዚህ ሰዓት ምርጫ ሊካሄድ የሚችልበት እድል በጣም ጠባብ ነው። ኦሮሚያ ክልልም አንዳንድ ቦታዎች ላይ፣ ሶማሌም እንደዛ ማለት ነው። አብዛኛው የኢትዮጵያ ክፍል ላይ ይሄ ምርጫ የሚካሄድ አይመስለኝም። ያው እንግዲህ ከምናያቸው ነገሮች ከዛ በኋላ ደግሞ አንድ ምርጫ ፌር ኤንድ ፍሪ እንዲሆን ኦብዘርቭ ማድረግ ያለባቸው አካላቶችም እየተገኙ አይደለም። ጋዜጠኞች ስለ ምርጫው ፌር የሆነ የጋዜጠኝነት ስነ ምግባር በሚጠብቀው መልኩ ሪፖርት እንዳያደርጉ እየታሰረ ነው። የአዲስ ስታንዳርድ ጋዜጠኛ ከቤቱ ከስራ ቦታው ተወስዶ ነበር የታገተው። የት እንደነበረ ሳይታወቅ ከስንት ጊዜ በኋላ ነበር የተለቀቀው ካልተሳሳትኩኝ።
2: የዶቼ ቬሌ ሪፖርተሮች ኢትዮጵያ ውስጥ ያሉ ፈቃዳቸው
0: ተነጥቋል ይመስለኛል፣ እና ሌሎችም ቧድ የሌለበት ይሄ ምርጫ ሳይሆን ኢሌጋል የሆነ አንኮንስቲቱሽናል የሆነ ስልጣን አሁንም ባለፈው እንዳደረጉት የእድሜ ለማራዘም የሚደረግ ሴሌክሽን ፕሮሰስ ነው እንጂ ኢትስ ኖት ኢቭን አን ኢሌክሽን ፕሮሰስ። ትክክለኛ የሆነ የተለየ ሀሳብ የተለየ አይዲዮሎጂ ምርጫ ለህዝቡ ይዞ የሚቀርቡ ፖለቲካል አክተሮች አብዛኞቹ ታስረዋል፣ ሌሎቹ ፈቃዳቸው ተነጥቋል፣ ሌሎቹ ደግሞ ከሀገር ተሰደው ውጭ ላይ ነው ያሉት እና ይሄኛው ምርጫ እንደው የኢትዮጵያ አሁን ያለው አገዛዝ እድሜውን ኮንስቲቱሽናል ህገ መንግስት ስራ ተጠቅሞ ለማራዘብ የሚጠቀምበት ፕሮሰስ ካልሆነ በስተቀር ትክክለኛ ምርጫ ነው ብዬ አላስብም።
1: አድማጮች፣ በዚሁ የዛሬውን ዝግጅቴን አበቃለሁ። ወጣት መዓዛ ግዴ ለሰጠችን ቃለ ምልልስ እያመሰገንኩ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።
3: አድማጮች፣ ጠቅላላው ስርጭታችን ከማብቃቱ በፊት እነሆ አርዕስተ ዜናው። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሚጀምረው የጥሞና ወቅት ፕሮጀክት ማስጀመርና ማስመረቅ ከለከለ። ክልከላው የምርጫውን ተአማኒነት ለማረጋገጥ ያግዛል በተባለው የጥሞና ጊዜ ከማይደረጉ እንቅስቃሴዎች ውስጥ የተካተተ ነው። ከኢትዮጵያ መንግስት ጋር የሚዋጋው የአማራ ፋኖ ብሔራዊ ንቅናቄ ከነገ ጀምሮ በአማራ ክልል ለተከታታይ 5 ቀናት ከአምቡላንሶች በስተቀረ ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን አስታወቀ። የኢትዮጵያ መንግስት አገሪቱ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ የተወሰኑ ባለወረቶች ጋር ያደረገው ውይይት ውጤታማ ሳይሆን መቅረቱን የገንዘብ ሚኒስቴር አስታወቀ። አርዕስተ ዜናውን ነበር ያሰማኋችሁ አድማጮች። ስርጭታችን እንግዲህ እያበቃ ነው። ደህና አደሩ።